This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. And then Karama Chuarima George, but a little Orthodox Simon Takataya Chunquale, Muscalabrano Adrasachu, and the Lalan, then the sheer technique and Madabalak Nagara got on. ባየር ላይ ሰዓቱ በጊዜው አልመጣንም ይቅርታን ጠይቃለን ፕሮግራማችን ጀምረናል በመስቀል መዝሙር ነው የጀመርነው እስከ 9 የምንቀጥላለን አብራችሁን ሁኑ ወደ ፕሮግራሙ

0: ያና የሀገር ዝቋላ የሀገር አብርገል በንዙ ብንግድ ቆሌዝ ጉጌም ቃንጨራ
1: ሙጎመት ሀገር ደረ
0: ያ ጻበድ ስነድ ሳረድ በንዙ ጉበንዙ ብንን ሀረር ይዙ ጉፊት በነኩል
1: ለና ቃል ያኔ ሀገር ዝቋላ ወንቱ የሀገር ዝቋላ ወን ቀዳሜቱ ጉፊት አሙያ
0: ሸከፈር ሀወር በውድክ ሲብሽ

This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮቼ በተለይ ለኦርቶዶክስ ሃይማኖት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። ሳምንት እስክንገናኝ በየነነኝ ደህና ክረሙ።